سلام لکی مریم دنگل نصفت سلام لکی مریم دنگل نصفت سلام لکی مریم دنگل نصفت یا چنر گو یا چن ولا لا فطرت با سلام تا سکن وزو ذات کیت یا ملک منات یا سمایم در فطاری یا سواز ماری ዝራና ዳዊት በባህሪ ቃል ኪዳኗ የማይፈርስባት ነዋሪ እልፍ አላፍ መላእክት አሏት ነባሪ ያገልግሉሽ ብሎ የሰጣት ፈጣሪ እኛን ይዛ ጥረት ዓለሙን መካሪ መላላዊት በዛይት ዓለም ብጽይት ከወተት ውዳሴ ስቶም በእውነት ከወለላ ታምሮሽ ጦም ሲበላ የብርሃን ዘውድ የብርሃን አክሊል ደፍተሽ ድረሽልን በሰረገላ ሆነሽ ይሻሻሉ አጋንንት አንቺን ሲያዩሽ ስታገለግል በቤተ መቅደስ ስትሰራ ነይ ውጭ አሏት ሊቃውንት መክረው በሴራ ተመግኝተው ምናምን ኃጢአት ሳትሰራ እንደ ፀሐይ ገላዋ እንደ ሳት ሲያበራ ትሙት ብለው ማይ ዘለፋም ቢያጠጧት እንደገና ብርሃን መሆኑ ባሰባት ያንን ግሩም ያንን ደስ የሚል መዓዛ በንጽህና ያለ ሩካቤን አርግዛ ወለደችው በቤተልሔም ተጉዛ ምጥ የለባት በመላእክት እጅ ተይዛ የታደለች የተባረከች ፍጥረት የበላውን 78ቱን ነፍሳት አገባችው በጥርኝዋ ገነት ከአድማስ አድማስ ወረቀት ቢሆን መሬት ቀለም ቢሆን የሶስት ወር ውሃ ክረምት በር ቢሆን የዚህ ዓለም ሁሉ ጽዋት ቢጻፍ አልክም የታምርሽ ብዛት ንግባር ብሎ መናሴ ፈጥረን ከጥንት ፈጥሮ ሰጠን ድንግል ህሊና ትሁት በእርሷ ሰበብ እንገባለን ገነት ተመልከቱት የእግዚአብሔር ምህረት ብንወርድበት መቼ ወዳል ከሳት እኛ ግና በኃጢአታችን ብዛት እንወድቃለን ከዚያ ጨለማ ክርፋት አደራሽን ቤዛይት ዓለም ብጽይት በማልቀስሽ በመጨነቅሽ ብዛት ውሩስ ይለን እንድታጭን ከሳት ቃል ኪዳንሽ እጅግ ታላቅ ነው ከጥንት አንቺን አምኖ እንዴት ይጎዳል ፍጥረት ማህደሩ አምላከ ሰማይ እናት ታይቶ አይጠገብ ሁልጊዜ ልጅሽ ምህረት እኛን በቀኝ